0: እንደምን አምሽታችኋል አድማጮቻችን። ለዛሬ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ዝግጅታችን የኢትዮጵያ መንግስትን እንደሚከሱ ሲናገሩ የነበሩ የቦንድ አበዳሪዎች እንዴት ከስምምነት ደረሱ?
1: የኢትዮጵያ መንግስት ግን ያንን ቦንድ መስጠት ባይፈልግ ለምሳሌ መበደር

0: ይፈልግ የኔ ግን ልንገር አይበደረም እና ይሄንን የመግዛት መብት ተሰጥቷቸዋል እነሱ አይደል ይሄ መብት ገበያ ላይ ዋጋ አለው
1: የሆሳናው የውሾች ግድያ ዘመቻ ለምንና እንዴት ተከናወነ?
2: የተከተበም ያልተከተበም እንግዲህ ይገደል በመል መንደር ተጠሪዎች ያንን ድርጊት ሲፈጽሙ ነበር እንዲገሉ ባለቤቶችን ሲያስገድዷቸው ነበር
1: ሌሎችንም ዘገባዎች አካተናል ስርጭታችንን በቀጥታ በፌስቡክ በዩቲዩብ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ አብራችሁን ቆዩ የኤርትራ መንግስት ዜጎች በእጃቸው ያለ ገንዘብን በአንድ ወር ውስጥ ወደ ባንክ እንዲያስገቡ አዘዘ ዝርዝራለን
3: የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው በዚህ ጥብቅ ማሳሰቢያ በአገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝና ቅፋ በሙሉ ዛሬ በጀመረው የአውሮፓውያኑ ሐምሌ ወር ማጠናቀቂያ ድረስ ወደ ባንክ እንዲገባ አዟል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋ የመጠቀም መብት ያለው የአገሪቱ ብሔራዊ ገንዘብ የሆነው ናቅፋን ብቻ መሆኑን ጠቅሷል። ስለዚህ ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ ከዚያ ውጪ ግን ግለሰቦች ሆኑ ተቋማት ገንዘብን በይዞታቸው ውስጥ ማቆየት ህገወጥ መሆኑን አስጠንቅቋል። ከዚህ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይም ተቋማት ሐምሌ መጨረሻ ድረስ ያላቸው ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያ ተሰጥቷል። ይህንን መመሪያ በማያከብሩ ግለሰቦችም ሆነ ተቋማት ላይ ጥብቅ እርምጃ ይወሰዳል ብሏል ማዕከላዊ ባንኩ። እርምጃው ምን እንደሆነ ግን ያለው ነገር የለም። ከ15 በፊት የኤርትራ መንግስት አዲስ የመገበያ ገንዘብ አሳትሞ ባሰራጨበት ጊዜ በለውጡ ሂደት በህዝቡ እጅ የነበረውን ጥሬ ገንዘብ በሙሉ ወደ ባንክ እንዲገባ አድርጎ ነበር። ከዚያን ጊዜ ጀምሮ ማንኛውም የኤርትራ ዜጋ በሚያንቀሳቅሰው ገንዘብ ላይ ጥብቅ ገደብ ተጥሎበታል። በዚህ መሰረት በኤርትራ ውስጥ በሚገኝ ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በአንድ ወር ጊዜ ውስጥ ማውጣት የሚችሉት ከፍተኛው መጠን 5000 ናቅፋ ብቻ ነው። እንደ ሰርግ ላሉ ከፍተኛ ወጪን ለሚጠይቁ አንዳንድ ጉዳዮች ከተቀመጠው ወርሃዊ 5000 ናቅፋ በላይ ከባንኮች ገንዘብ ለማውጣት ከአካባቢያቸው ባለስልጣናት ልዩ የፈቃድ ደብዳቤ ማግኘት አለባቸው።
1: ባለፈው ሳምንት በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ውሾች አሰቃቂ በሆነ መንገድ በጅምላ ሲገደሉ የሚያሳዩ መረጃዎች በማህበራዊ መገናኛ ብዙሃን ተጋርተው መነጋገሪያ ሆነዋል። ቢቢሲ ግድያውን በተመለከተ የሆሳና ከተማ ነዋሪዎችን ጉዳዩን የተከታተሉ አንድ የእንስሳት መብት ተቆርቋሪና የከተማዋን ከንቲባ አነጋግሯል። አስተያየታቸውን የሰጡን 3 የከተማዋ ነዋሪዎች ግድያው ከመጀመሩ ከሳምንት ገደማ በፊት በእብዱሻ የተነከሱ የተባሉ 2 ታዳጊ ልጆች ህይወት ማለፉ ለጅምላ ላግዲያው ምክንያት መሆኑን ተናግረዋል። ካነጋገርናቸው መካከለ የሆኑት አንድ ግለሰብ ስለሁኔታው እንዲያብራራሉ።
2: ከተባት እንደ ከተማ ስሰጥ ነበር ለሁሉም ውሾች ያም ሆኖ ሳለ ግን የተከተበም ያልተከተበም እንግዲህ ይገደል በመል መንደር ተጠሪዎች ያንን ድርጊት ሲፈጽሙ ነበር እንዲገሉ ባለቤቶችን ሲያስገድዷቸው ነበር። በመንደር ተጠሪዎች ትዛዝ ነው ይፈጸም የነበረው። ምናልባት ከዛ ከፍ ብሎ ያለው መረጃው ባይኖርኝም በዋናነት ግን የመንደር ተጠሪዎች ናቸው ይህን ተልእኮ ወስደው እንግዲህ ተግባራዊ እንዲሆን ሲሰሩ የነበሩት። እንትን ነው አሁን በየድሩና በየሰፈሩ እንድነገር ተደረገና እያንዳንዱ በቤቱ የሚያረበውን ውሻ ካልገደለ 50,000 ብር ይቀጣል የሚል እንዲሆን ደግሞ ፍቃደኛ ካልሆነ ታስሮ እንግዲህ ይገደል ይፈታል የሚል ነገር ነበር የተነገረው። የመንደር ተጠሪዎቹ ባለቤቱን እንዲገል የማስገደድ ሁኔታ ነው። ያንን ካላደረገ ደግሞ የህግ አካል ተጠርቶ እንግዲህ ለእስር እንደሚዳረግ ነው ተነግሮም ሲደረግም የነበረው። ያም ሲደረግ ቆየና እንግዲህ ትናንትና የሚዲያ ትንሽ ተጽዕኖ ነበር። ከዛ መነሻ ከከተማ አስተዳደሩ ደብዳቤ ለእያንዳንዱ ቀበሌያት በሚል ደርሷል መሰለኝ። ሚዲያ ላይ ነው ያንንም ማተም የተደገፈ ያየሁት ደብዳቤ ለእያንዳንዱ ቀበሌ ጽፈው ይጋብ ብሏል።
1: ዶክተር አላዛር አየለ የእንስሳት ሐኪም ናቸው። የሆሳናውን የውሾች ግድያ ጉዳይ ሲከታተሉ የነበሩት ዶክተር አላዛር የ6ኛና የ8ኛ ክፍል ተማሪ የነበሩት ከአንድ ቤት ህይወታቸው ያለፈ ወንድምና እህት እዚያው በቤታቸው በነበረው ውሻ ተነክሰው በጊዜ ህክምና ባለማግኘታቸው ለሞት ስለመዳረጋቸው እንዳረጋገጡ ገልጸዋል። ይህን ተከትሎ አሰቃቂ በሆነ መንገድ የተገደሉት ባለቤት ያላቸው ውሾች ብቻ ቁጥራቸው 450 ሊደርስ እንደሚችል ገልጸዋል።
4: አካባቢ ላይ ያላችሁን ውሻ በሙሉ ቤት ውስጥ ያሉትን

ኦፊሻሊ ያው የጎዳናዎቹን ይዘው መግደል ስለማይችሉ ቤት ውስጥ ያለውን ሰው አውጥተን በራስህ ገመዳን ቀህም ቢሆን ቀጥቅጠህም ግደል በሚል በየቤቱ እየዞሩ ምንድነው ውሻውን ያልገደለ ደግሞ 50,000 ብር ቅጣት እና የስር ቅጣት እንደሚደርስበት በማስፈራራት ሰው ወዲያውኑ እያስወጣ ያው የቀምቢም ያለ አለ የታሰረም ሰው አለ። እነሱ እያወጡ ያው በጣም በሚያሳዝን በአሰቃቂ ሁኔታ እርግጡ በጣም ያጸየፍም ነው

0: በጣም አዝናናል እውነት ነው ነገር እንዳንድ እንሳት ህክምና ላይ እንደሚሰራ ሰው ከእንሳት ጋር እንደሚሰራ ሰው በጣም አዝናናል ይሄን ድርጊት ማየት እንደ ማህበረሰብም በጣም አዝናናል።
1: እንዴው ባለውት መረጃ ምን ያክል ውሾች ናቸው የተገደሉት? መቼ ነበር ግድያው ሲተፈጸመው?
0: ግድያው የተፈጸመው ያለፈው ሳምንት ሐሙስ ጀምሮ ነው። ከሶስት ቀን ድረስ ያው በጣም የገደላ እንደነበረና እስካሁን ባለ እንደ መረጃ መሰረት ያው ገደላው እንዳልቆመ ይደውልልናል እኛም የሶሻል ሚዲያ ላይ ስልካችን ስላለ ኮንታክት እያደረጉን ገደላው እንዳልቆመ እንደዚህ አይነት መረጃዎች አሉ። ኤግዛክት ቁጥር ማወቅ አልችልም ግን ከ400 እስከ 450 ድረስ የሚል ነገር አንዳንድ ትንሽ ደርሶኛል። ባለቤት ያላቸው ናቸው እስካሁን እንግዲህ ጎዳና ላይ ያሉ በጣም ብዙ ውሾች አሉ የጎዳና ውሾች።
1: በጅምላ የሚገደሉትን ውሾች የማዘጋጃ መኪና እየተከታተለ ሲሰበስባቸው እንደነበረ የከተማዋ ነዋሪ ነግረውናል። የውሳና ከተማ ከንቲባ አቶ ሳሙኤል ሽጉጤ በበኩላቸው በእብድ ውሻ ተነክሰው መሞታቸው የተገለጸው ሁለቱ ልጆች በከተማዋ አቅራቢያ በሚገኝ አጎራባች ስፍራ ይኖሩ የነበሩ መሆናቸውን ጠቅሰው በውሳና ከተማ ደግሞ ባለፈው ሳምንት አንድ የ14 ዓመት ልጅ በተመሳሳይ ምክንያት መሞቱ ለተወሰደው እርምጃ መንስኤ እንደሆነ ተናግረዋል። ሆኖም የከተማዋ አስተዳደሩ በግድያው ላይ ተሳትፎ እንደ ለውና ግድያው በተጀመረ በግማሽ ቀን ውስጥ ማስቆሙን አስረድተዋል።
2: ሆሳናና አካባቢው ላይ የእብዱሻ በጭታ ተከስቷል። በእብዱሻ ንክሻ ከ80 በላይ ሰዎች ሆስፒታል ላይ በንግስት ሊሌኒ ማህመድ ሆስፒታል ላይ ገብተው እየታከሙ ያሉ አሉ። ከዚህ ውስጥ ሁለት ከአንድ ቤት የ6ኛና የ8ኛ ክፍል ሚኒስትሪ ሊፈተኑ የተዘጋጁ ከአንድ ቤት በእኛ ከተማ መዳረሻ ላይ ያርፋሉ። ያ ድንጋጤ ሳያልቅ እንደገና እኛ ከተማ ውስጥ የቴሽዱና የሚባል ቀበሌ ላይ አንድ መንደር ላይ የ14 ዓመት ልጅ በውሻ ተነክሶ ሆስፒታል የነበረ ልጅ ይሞታል። በዚህ የተደናገጡ የአካባቢ ሰዎች በድርም በመንደርም ተነጋግረው እነዚህ ልቅ የሆኑ ውሾች እንዲገደሉና ህብረተሰቡን ማዳን አለብን የሚል ማህበረሰቡ በራሱ ውይይት አድርጎ ተገቢ ባልሆነ ሁኔታ ያው ግድያ ፈጽሟል። የከተማ አስተዳደሩ ግን አንደኛ በከተማ ውስጥ ያሉ ውሾች ከ10,000 በላይ የሆኑ ውሾች ተመዝግቦ ያሉ አሉ። ከዚህ ውስጥ ወደ 7,500 አካባቢ ክትባት እንዲያገኙ ተደርጓል ባለቤት ያላቸው። ነገር ግን በአንድ መንደር ላይ የተወሰኑ ውሾች ላይ በስሜት ወጥተው ወጣቶችም አንዳንድ ሰዎችም ያደረጉት ነገር ተገቢ ስላልነበረ በከተማ ውስጥ 10 ቀበሌያት አሉ። እነዚህ ላይ በሙሉ አንድም ውሻ ተገቢ ባልሆነ መልክ መገደል እንደሌለበት ደብዳቤ ጽፈን ፖሊስና የጸጥታ አካላትን አስተማርተን እንዲቆም አድርገናል። የአንድ ቀን የተወሰነ ሰዓት ኢቨንት ናት እቺ በማህበራዊ ሚዲያ ላይ ወጥቶ በከፍተኛ ደረጃ የተሰራጨው መረጃ። በከተማ ውስጥ አሁን አንድም ቦታ ግድያ የሚፈጸምበት የለም።
1: ከንቲባው ስለተገደሉት ውሾች ቁጥር እንዲሁም ግድያውን

0: ወንጀልና የዘር ማጽዳት መፈጸሙን አምነስቲ ኢንተርናሽናል ረቡለት ባወጣው አዲስ ሪፖርት አመለከተም። አሜሪካና ኢራን በኳታር ዋና ከተማ ዶሃ ውስጥ ያደረጉ ያሉት ቀጥተኛ ያልሆነ ንግግር በጥሩ ሁኔታ እየተካሄደ መሆኑን ፕሬዝዳንት ዶናልድ ትራምፕ ተናገሩ። የሜክሲኮ ብሔራዊ ቡድን በማሸነፉ ደስታቸውን ለመግለጽ በዋና ከተማዋ አደባባይ ከወጡ ደጋፊዎች 3ቱ በተፈጠረው መገፋፋት ህይወታቸው አለፈ። ዜናዎቹ እነዚህ ናቸው። ከአንድ ወር በፊት ለኢትዮጵያ ገንዘብ ያበደሩ ባለሀብቶች የሀገሪቱን መንግስት እንደሚከሱ አስታውቀው ነበር። የኢትዮጵያ መንግስትና ባለ 1 ቢሊዮን ዶላሩን የሀገሪቱን ዩሮ ቦንድ የገዙት ባለሀብቶች ባለፈው ሰኔ ላይ ያደረጉት ንግግር ያለ ስምምነት ተጠናቆም ነበር። ከትናንት በስቲያ ሰኞ ግን የገንዘብ ሚኒስቴር ከባለሀብቶቹ ጋር የመጀመሪያ ደረጃ ስምምነት ላይ መድረሱን አስታውቋል። የሚኒስቴር መስሪያ ቤቱ መግለጫ እንደሚያስረዳው የተደረሰው ስምምነት በአብዛኛው ከዚህ ቀደም የቀረቡ የድርድር ነጥቦችን ያዘነው። ባለሀብቶቹ አሁን እንዲስማሙ ያደረጋቸው ኢትዮጵያ ያቀረበችላቸው አዲስ ማካካሻ ነው። መንግስት ያቀረበው መደራደሪያ ባለሀብቶቹ ወደፊት የኢትዮጵያ መንግስት ይፋ በሚያደርገው ሌላ የ1 ቢሊዮን ዶላር ቦንድ ድርሻ የመግዛት መብት እንዲኖራቸው ያደርጋል። ጉዳዩን በቅርበት የሚከታተሉት የፋይናንስ ተንታኙ ዶክተር አብዱል መናን መሐመድ አሁን የቀረበው ማካካሻ ለባለሀብቶቹ ጥሩ ስምምነት ነው የሚል እምነት አላቸው። ያነጋገራቸው አማኑኤል ይልቃል ነው።
1: ቦንድ ሆልደሮቹ አሁን ከኢትዮጵያ መንግስት ባረጉት ድርድር ያገኙት ዲል ጥሩ ነው የሚል እምነት አለኝ። ለቦንድ ሆልደሮቹ ነው፣ ለኢትዮጵያ መንግስት አይደለም ያለሁት። ለምን የኢትዮጵያ መንግስት ሲል የነበረው ዋና የኢትዮጵያ መንግስት ሲል የነበረው 12% ተቀናሽ ነው መከራከሪያ ነጥቦ የነበረውና ያንን አንቀበልም ሲሉ የነበረው የቀረው ብዙም እንትን አይደለም። ያከፋፈሉ ሁኔታ ወለዱ ላይ ትንሽ ተቀንሳለች፣ በጣም ትንሽ ነው። እሱ ዋና ከራከራቸው የነበረው 12% የሚለው ጉዳይ ነው። እና ያንን ለመካስ ግን አሁን የኢትዮጵያ መንግስት ሌላ ነገር አምጥቶላቸዋል። ምን ዋራንት የሚል ነገር ይዞ መጥቷል የኢትዮጵያ መንግስት። ምን ዋራንቱ ምን መሰለ፣ ወደፊት የኢትዮጵያ መንግስት የአንድ ቢሊዮን ዶላር ቦንድ ኢሹ ያደርጋል። ወደፊት ቀኑ አልተወሰነም። አየ እኔ ሰዎች ወደፊት የኢትዮጵያ መንግስትን ምን ይሉታል፣ ቦንድ ኢሹ ታደርጋለህ፣ የምትከፍለን ኢንትረስት ግን 9% ወይ 8.5% አሁን ባለው ወለድ ተመስርተን ስትሰራ እስከ 9% ያለ ነው። በዚህኛው ኤክስፓየረው ባረገው ቦንድ ወይም አሁን እየተደራደሩ ባለው ቦንድ ላይ የሚከፈለው ወለድ አይተዋል አይደል? 6.5% አየህ። እነሱ ወደፊት ደግሞ በሚሰጠው ቢያንስ 2.5% ልዩነት ያለው እየጠየቁ ነው። እነዚህ ሰዎች ወደፊት ነው መናገር። የኢትዮጵያ መንግስት ግን ያንን ቦንድ መስጠት ባይፈልግ፣ ለምሳሌ መበደር ባይፈልግ፣ የኔ ግን ምን ልንገርህ፣ አይበደርም እና ይሄንን የመግዛት መብት ተሰጥቷቸዋል እነሱ አይደል? ቦንድ ሆልደር ይሆን ይሄ ኦፕሽንም ይባላል በፋይናንስ ቋንቋ፣ ዋራንትም ይሉታል ሰምታይምስ። ይሄ መብት ገበያ ላይ ዋጋ አለው። ይሄ መብት ራሱ ኢንታይትልመንቱ፣ አንተ አንድ ጥሩ ነገር የመግዛት ነገር ኢንታይትልመንት ቢኖረህ እንበል
2: ዴሪቬቲቭ አይነት ነገር ነው።
1: ኤግዛክትሊ ዴሪቬቲቭስ ነው። እዚህ ቦንድ ሆልደሮች ጀነረስ በሆነ ተርም ወደፊት የኢትዮጵያ መንግስት ቦንድ ኢሹ ሊያደርግ ተስማማ የሚመስለው አሁን ካለው ከገበያ ዋጋ በጣም ከፍ ባለ ኢንትረስት የኢትዮጵያ መንግስት ቦንዱን ኢሹ ባያደርግ ይሄ ዴሪቬቲቭ ዋራንቱ በባለሙያ ተገምቶ ይከፈላቸዋል ይላል። ግን ሊሚት አለው፣ ካፕ አለው። ከፍተኛ ሊከፈላቸው የሚችለው 90 ሚሊዮን ነው ይላል። እና የአሁኑ የዴሪቬቲቭ የዚህ የቦንዱን ተርም ስታየው ራፍሊ 9% በጣም ብዙ ነው እኮ። በቀላሉ በአንድ ቢሊዮን ላይ ብታሰራው 15 ሚሊዮን ዶላር ልዩነት አለው። የ6 ዓመት ቦንድ ካሰብከው ወደ 90 ሚሊዮን ይመጣል። እንደው ታይም ቫሊ ኦፍ መኒ ምናምን የሚሉትን ነገሮችን ትታቸው ወደፊት በዋራንቱ የሚያገኙትን ነገር አስበው ነው እነሱ እዚህ ድርድር ላይ የመጡት። እና በዛ ዘዴ በተቻለ መጠን ኪሳራቸውን ለመቀነስ ችለዋል። እውነቴ ነው፣ ዲፎልት ያደረገ ሀገር ነው። አንዳንድ እኮ ሀገሮች እኮ ዲፎልት ሲያደረጉ እኮ እውነቴ ነው የምታገኘው በጣም ትንሽ ነው። እና በዚህ መልኩ ነው በአንድ መልኩ እነዚህ ቦንድ ሆልደሮቹ ለራሳቸው እንዲመች፣ ሁለተኛው ደግሞ ከዚህ ከኮምፓራብል ትሪትመንት የሚለውን ነገር የለም እንደ እንትን ሆኖ ያስቸገረ የነበረውን ትልቅ እንቅፋት የነበረውን ነገር እሱን ማምለጥ ይችለዋል። እንትኑም ለአይኤምኤፍም ቀርቦ ለዚህ የቤቴ ለክሬዲተርስ ኮሚቴም ቀርቦ ተስማምተውበታል። አሁን ሌሎቹ በእያንዳንዱ ሀገሮች መስማማት አለባቸው የሚል ነው እና ሞስት ፕሮባብሊ ይስማማሉ ብዬ ነው የምገምተው።
3: እንደ ገለጽክልኝ ከኢንቨስተሮች አንጻር ሲታይ ጥሩ የሚባል ስምምነት ነው ያገኙት። ከኢትዮጵያ አንጻርስ እንዴት ትገመገመዋለህ?
1: ኮሜርሻል ክሬዲተርን እና ባይላተራል እና መልቲላተራል ክሬዲተር እኮ ልታይ አትችልም። እነዚያ በተለያየ ምክንያት አላቸው ሲያበድሩ፣ ፖለቲካም ሊሆን ይችላል፣ ሌላም ኢኮኖሚክ ጥቅም፣ ዲፕሎማቲክ ኦቴቨር ጥቅም ሊኖራቸው ይችላል። ሌሎቹ አበዳሪዎች የንግድ አበዳሪ ግን ያበደርህ በንግድ ነው፣ አትራፊ ነው። ሁለቱን እኩል ልይ፣ በአንድ መነጽር ልይ ስትል በፍጹም መግባባት አትችልም። አየህ፣ መግባባት ስለማትችል ለይተህ ነው ሁለቱም መደራደር ያለብህ፣ በተለያየ ተርም ነው መደራደር ያለብህ የሚል እምነት ነበረኝ፣ እንድትግባባ ካስፈለገ ማለት ነው። ኮመን ፍሬምወርኩ ሲዘጋጅ እንደዛ አልተበጅም። ኢትስ ኮምፓራብል ነው። ኦፍኮርስ ይገባኛል ፍሪ ራይዲንግ ሹ እንዳይመጣ የለም አንዱ አድቫንቴጅ እንዳይወስድ ተብሎ የተዘጋጀ ነው። ቢሆንም ግን የሚያግባባ አይደለም። ቻይና መንግስት 50% ይቀንስልህ፣ ሌሎች ፖለቲካል እንትኖችን ከግንዛቤ ያስገብቱ። ዓለም አቀፍ ተቋማት ብዙ ጊዜ እነሱ እንትናቸው በጣም ስለ

0: ነጋዴ ግን እንደዚህ አይደለም። እንዲህ አይነት ድርድር በሚመጣበት ሰዓት ለኢትዮጵያ መንግስት ጉዳዩ ቶሎ እንዲጠናቀቅለት ይረዳዋል በጣም። አሁን ከሞላ ጎደል አሁን ከነዚህ ጋር የጨረሰ እንደሆነ በቅርብ ይጠናቀቃል ብዬ ገምታለሁ። አጠቃላይ የዴት ሪስትራክቸሪንግ ጉዳይ መቋጫም ያገኛል እና ጥሩ ነው ለኢትዮጵያ መንግስት፣ አለበለዚያ በምንም አይቋጫውም ነበር።
1: ሌላኛው ጉዳይ የአሁኖቹ ቦንድ ሆልደሮች ከወደፊቱ ቦንድ መግዛት የሚችሉት የድርሻ መጠን የሚወሰነው አሁን ባላቸው በአሁኑ ቦንድ ላይ ባላቸው የድርሻ መጠን ልክ ነው።
0: ትክክል። አንድ ለአንድ ይላል አይደለም? እዛቸው ላይ ይላል አንድ ያለው አንድ ይሰጠዋል ማለት ነው። ፕሮፖርሽናል ይሆናል ማለት ነው። ሁለት ያለው ሁለት ያገኛል ማለት ነው ወደፊት መብቱ ላይ። ስለዚህ ፍትሐዊ ይሆናል ወደፊትም፣ እና በዛ መልኩ ነው የሚሆነው ወደፊትም ኢሹ ሲደረግ።
2: ዴሞክራቲክ ሶሻሊስቷ ሜላት ኪሮስ ዴሞክራቲክ ፓርቲን ለመወከል በኮሎራዶ ግዛት በተደረገ የአካባቢ ቅድመ ምርጫ አሸንፋለች። ለመሆኑ ሜላት ማናት? እንዴትስ ልታሸንፍ ቻለች? አጭር ዘገባ አለን።
1: ትናንት ማክሰኞ በተካሄደው ምርጫ ለረጅም ጊዜ ያገለገሉ ዲያና ደጌትን ማሸነፍ ችላለች። የሜላት ማሸነፍ ፓርቲው በቅርብ ጊዜ ውስጥ ካስመዘገባቸው ድሎች አንዱ እንደሆነ የአሜሪካ መገናኛ ብዙሃን በስፋት ዘግበዋል። ሜላት የዲሞክራቲክ ፓርቲው ይፋዊ እጩ የሆነች ሲሆን በቀጣይ ከሪፐብሊካን እጩ ጋር ትወዳደራለች። ካሸነፈችም የተወካዮች ምክር ቤት ትገባለች። ባለፈው ሳምንት በኒውዮርክ በተካሄደ ምርጫ ለረጅም ጊዜ ያገለገሉ ሁለት ዲሞክራቲክ እንደራሴዎች በሌሎች እጩዎች ተተክተዋል። በስምንት ቀናት ውስጥ ከምክር ቤት አባል እንደራሴ ጋር ተፎካክራ ምርጫ ያሸነፈች ሶስተኛዋ የዲሞክራቲክ ፓርቲ እጩ መሆኗን ሲኤንኤን ዘግቧል። ትውልደ ኢትዮጵያዊቷ ሜላት ኪሮስ በቀጣይ ዓመት ህዳር ላይ በሚደረግ ምርጫ የምትወዳደር ይሆናል። የ29 ዓመቷ ሜላት በአውሮፓውያኑ 2022 ከዩኒቨርሲቲ ኦፍ ኖተርዳም በህግ ተመርቃለች። እስራኤል በሐማስ የተፈጸመባትን ጥቃት ተከትሎ በጋዛ ላይ የወሰደችውን እርምጃ የተቃወሙ የዩኒቨርሲቲ ተማሪዎች ጸረ ሴማዊ ናቸው መባላቸውን በመተቸት በበይነ መረብ ጽሑፏን ማቅረቧን ዘገባዎች ይጠቁማሉ። ጽሑፉን ከበይነ መረብ ለማውረድ ፈቃደኛ ባለመሆኗ ተሰራበት ከነበረው የህግ መስሪያ ቤት መባረሯም ተገልጿል። ለኮንግረስ እንደምትወዳደር ስትገልጽ ሴናተር በርኒ ሳንደርስ ድጋፋቸውን እንደገለጹላት የዘጋርዲያን ዘገባ ያትታል። ሜላት በምርጫው ስትወዳደር ድጋፍ ከሰጧት ተራማጅ ቡድኖች መካከል ዲሞክራቲክ ሶሻሊስት ኦፍ አሜሪካና ጀስቲስ ዲሞክራትስ ይጠቀሳሉ። ሜላት በሪፐብሊካኖች በአብላጫ ወደ ተያዘው የህዝብ ተወካዮች ምክር ቤት ለመግባት የምትወዳደርበት ቀጣይ ምርጫ ዲሞክራቶች በምክር ቤቱ የሚኖራቸውን የመቀመጫ ብዛት የሚወስን እንደሆነ ሮይተርስ የዜና ወኪል ዘግቧል። በምርጫው ላይ ለደጋፊዎቿ ባደረገችው ንግግር በሁሉም የኃላፊነት ደረጃ ከጥግ እስከ ጥግ እያሸነፍን ነው፣ ፓርቲያችንንና አገራችንን እያስመለስን ነው ማለቷን ሲኤንኤን አስነብቧል። ሜላት የ68 ዓመቷን ዲያና ደጌትን ማሸነፏ ዲሞክራቲክ ፓርቲን የሚደግፉ ድምፅ ሰጪዎች ወደ ወጣት ፖለቲከኞች እያዘነበሉ መምጣታቸውን እንደሚጠቁም አስተያየቶች ጠቁመዋል። በተለይም ፕሬዚዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡ በኋላ በእድሜ የገፉ ፖለቲከኞች በብዛት ያሉበትን ፓርቲ በወጣት እጩዎች የመተካት አካሄድ እንደሚስተዋል ተገልጿል። ሜላት አሜሪካ ከእስራኤል ጋር ያላት ግንኙነት እንዲሁም በትራምፕ የምጣኔ ሀብት ፖሊሲዎች ላይ ጥያቄ ማንሳቷ ተገልጿል። ሲኤንኤን እንደዘገበው ሜላት የረታቻቸውን የህዝብ እንደራሴ የከሸፈው አስተዳደር አድርጋ ትመስላቸዋለች። በምርጫው ክርክር ወቅት ዲሞክራቶች በአስርታት ባልታየ መጠን ድጋፋችን ቀንሷል፣ ምክንያቱም ደግሞ ለሰራተኛው ማህበረሰብ ምንም አለማድረጋችን ነው ስትል ተናግራለች። የሜላትን ማሸነፍ ተከትሎ ዲሞክራቲክ ሶሻሊስቶች ደስታቸውን መግለጻቸውን ቀጥለዋል። ሲኤንኤን እንደዘገበው የምርጫው ውጤት ከተገለጸ በኋላ ባደረገችው ንግግር እንደማንጠበቅ ግልጽ መልእክት የሚያሳይ ነው ስትል ማሸነፏን ገልጸዋለች። ትግሉን ዶናልድ ትራምፕና ባለጸጎች ጋር ማድረስ የሚለውም በንግግሯ የጠቀሰችው ሌላኛው ነጥብ ነው። አይስ ተብሎ የሚታወቀውን የአሜሪካ የጉምሩክ ቁጥጥር ባለስልጣን ማክሰም እንዲሁም ያለፈውን የፖለቲካ ምዕራፍ መዝጋትንም በንግግሯ ጠቅሳለች። በፍልስጤም እየተፈጸመ ነው ያለችውን የዘር ጭፍጨፋ ለማስቆም ያላትን ቁርጠኝነትም ገልጻለች። አዲስ አበባ ተወልዳ በህፃንነቷ ወደ አሜሪካ የሄደችው ሜላት አሁን ለእጩነት ያገኘችው ድል ለምክር ቤት አባልነት የማሸነፍ እድሏን ሰፊ አድርጎታል። ከወራት በኋላ በሚደረገው ምርጫ አሸንፋ ወደ ምክር ቤት የምትገባ ከሆነ በ29 ዓመቷ በእድሜ ትንሿ እንደራሴ ለመሆን ትበቃለች። የመጀመሪያዋ ትውልደ ኢትዮጵያዊት የአሜሪካ ምክር ቤት አባልም ትሆናለች።
2: ወደ 16 ውስጥ ለማለፍ የሚደረጉ የዓለም ዋንጫ ጨዋታዎች ቀጥለዋል። በአሁኑ ሰዓት ጨዋታቸውን እያደረጉ የሚገኙት እንግሊዝና ዲሞክራቲክ ሪፐብሊክ ኮንጎ አንድ እኩል በሆነ ውጤት ጨዋታቸውን ቀጥለዋል። ጨዋታው መደበኛው የሰዓት ጊዜ ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አድማጮቻችን እንግዲህ ስትከታተሉ የነበሩት ቢቢሲ አማርኛ ነበር። ለዛሬ ያልናቸውን ዝግጅቶች በዚሁ አበቃን። ነገ በሌላ ዝግጅት እንገናኛለን። ጤና ይስጥልን።
3: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍን ተማት

0: ተንሲዮ ክብራ ሰማዕትና ናይ ዝዕለት ፈኖና ፈሊምና ለና ትውልደ ኢትዮጵያዊት ኣሜሪካዊት ሜላት ኪሮስ ንዓመታት ስልጣን ሒዛ ንዝፀንሐት ኣባል ኮንግረስ ብምስዓር ታሪካዊ ዓወት ኣመዝጊባ እዚ ዓወት ናሕድሕድኹም እዩ እዚ ቃልሲ ናብ ዶናልድ ትራምፕ ንምውሳድ ኣይንፅብን ኣሜሪካን ሕብረት ኤሮፓን ስለምንታይ ናብ ጉዳይ ትግራይ ዘጠንቅቓ ዘለዋ
1: ኩነታት ናብ ብጣዕሚ ዝገደደ ምኻዱ ስለዝረኣዩ ዝሃብዎ ግብረ መልሲ ገይረ ዝወስዶ ብክልቲኦም ሸነፍ ናይ ኩናት ምድላዎም ወዲኦም እዮም።
0: ባንኪ ኤርትራ ንባጤራ ናቕፋ ዝምልከት ሓድሽ መምርሒ ኣውፅኡ
2: ጥራ ባንክ ከይዱ ፎሬን ካረንሲ ዘይረክብ ኮይኑስ እንታይ ክገብር ከመውት እዩ ትብሕታዊ ትካል ማለት ከም ዝግምቶ ግን ሓድሽ ባጤራ ክውፅ እዩ።
0: ሰናይ መከተታል ጎል 29 ዓመት ትውልደ ኢትዮጵያዊት ኣሜሪካዊት ፖለቲከኛ ሜላት ኪሮስ ኣብ ኮሎራዶ ንኮንግረስ ኣሜሪካ ብዝተኻየደ መባታዊ ውድድር ዲሞክራት ንልዕሊ 30 ዓመታት ስልጣን ዝሓዘት ዳይና ዴጌት ብምስዓር ታሪካዊ ዓወት ኣመዝጊባ ላየን ፅገብ ተወሰኺ ኣለዋ።
3: እዚ ብዴሞክራሲያውያን ሶሻሊስት ኣሜሪካ ዲኤስኤ ዝድገፍ ጉዕዞ ሜላት ኪሮስ ኣብ መላእ ፖለቲካዊ ጉዕዞ ኣሜሪካ ዓብዪ ምንቅስቓስ ዝፈጠረ ኮይኑ ነቲ ኣብ ውሽጢ ውድብ ዴሞክራት ዝረአ ዘሎ ናይ ወለዶን መዋቕራዊ ፖለቲካን ለውጢ ዘርኢ ምዃኑ ይግለጽ ኣሎ። እቲ ኣብ መወዳእታ ውድድር ዝተገበረሉ ደንቨር ብብዝሒ ዴሞክራት ዝርከብሉ ብምዃኑ ሜላት ኣብ ሕዳር ኣብ ዝካየድ ሃገራዊ መረፃ ክትዕወት ዘለዋ ዕድል ውሕስ ምዃኑ ናት ዜና ይገልጽ ኣለዋ። ብመሰረት ሮይተርስ ዘውፅኦ ጸብጻብ ኣስታት 78 ሚእታዊት ድምፂ ትውድድር ኣብ ዝተቆፀረሉ እዋን ሜላት ነታ ጓል 68 ዓመት ዳይና ዲጌት ብኣስታት 7,000 ድምፂ መሪሓታላ። እታ ሳልሳይ ደረጃ ዝሓዘት ዋንዳ ጀምስ ድማ ብሰፊሕ ፍልሊ ተኣልያ። ሜላት ኪሮስ ኣብዚ እዋን እዚ ጉዕዞ መባእታዊ መረፃ ኮሎራዶ ሓሊፋ ንኮሎራዶ ኣብ ኮንግረስ ክትውክል እትኽእል ቀዳመይቲ ጸላም ጓልን ስቴትን ምዃን ተዳልያ ትርከብ።
0: ሎም ምሸት እዚ ዓወት ናሕድሕድኹም እዩ ካብ ኩሉ ዕድመ ኩሉ ሃይማኖት ዓለይትን ዝኾነ መረፅቲ ዴንቨር ንፅር መልእኽቲ ኣመሓላሊፎም ኣለው ንሕና ኣይንፅበይን። እዚ ቃልሲ ናብ ዶናልድ ትራምፕን ናብቲ ናይ ውሕዳት ሃፍታማት ገዛኢ ግውጅለ ኦሊጋርኪ ንምውሳድ ኣይንፅበን። ኣይኤስኢ ንምድስካል ንኩሉ ዝኸውን ሕክምና ንምፅዳቅ ኣይንፅበን። ዝሓለፈ ዘበን ፖለቲካ ንምዕፃው ዓበይቲ ገንዘባት ካብ ፖለቲካና ንምውፃእ ኣይንፅበን ኢና። ብፍፁም ድማ ኣብ ፍልስጤም ይካየድ ዘሎ ምፅናት ዓለይት ደው ንምባል ኣይንፅበን ኢና።
4: We will not wait to end the genocide in Palestine.
3: ሜላት ህፃን ከለያ ምስድራ ቤታ ካብ ኢትዮጵያ ናብ ኣሜሪካ ተጓዒዛ። ጓል 29 ዓመት ሜላት ኣብ 2022 ካብ ዩኒቨርሲቲ ኦፍ ኖተርዳም ብሕጊ ተመሪቓ ኣብ ኒውዮርክ ካብ ዝርከብ ዓብዪ ትካል ሕጊ ጠበቓ ኮይና ክተገልግል ፀኒሓ። ኣብ 2023 ሜላት ነቲ ትካላት ሕጊ ንመጥቃዕቲ ሓማስን ተግባራት እስራኤልን ዝነበረን መርገፂ ዝነቅፍ መግለፂ ምፅሓፋ ስዒቡ ካብ ስራሓ ተባሪራ። ንሳ ንተግባራት እስራኤል ኣብ ጋዛ ምፅናት ዓሌት ክትብል ብምኹናን ኣብ ጋዛ ዘየማት ስምምዕ ምቁራፅ ተኽሲ ክግበር ፀውዒት ክተቐርብ ፀኒሐያ። ድሕሪ ካብ ስራሓ ምብራራ ናብ ደንቨር ብምምላስ ናይ ዶክትሬት ትምህርታ ክትቅፅል ፀኒሓ። ካብቶም ቀንዲ ፖለቲካዊ መርገፅታታ ድማ ወፃዓታት ዓበይቲ ኮርፖሬሽናትን ቁጠባዊ ዘይማዕርነትን ምውጋድ ከምኡ ውን ናፃ ኣገልግሎት ክንክን ጥዕና ምቕራብ ዝብሉ ይርከብዎም። እዚ ብሜላት ዝተመዝገበ ዓወት ምስቲ ኣብ ኒውዮርክ ካብ መበል 13 ዲስትሪክት ዝተመዝገበ ታሪካዊ ዓወት ዳርያ ሊዛ ኣቪላ ሸቫሊየር ዝመሳሰል እዩ። እዚ ኣብዚ መረፃ እዚ ዝተረኣየ ለውጢ ደገፍቲ ውድብ ዴሞክራት ካብቶም ንነዊሕ ዓመታት ስልጣን ሒዞም ዝፀንሑን ምስ ውሃብቲ ገንዘብ ትካላት ዝተኣሳሰሩን ፖለቲከኛታት ተፈልዮም ናብ ሓደሽትን ዝያዳ ተሪር መስመር ዘለዎምን መንእስያት መራሕቲ ገጾም ይኸዱ ከም ዘለው ዘነፅር እዩ። ኣብዚ መረፃ እዚ ሜላት ኪሮስ ምስቲ ንእስራኤል ዝድግፉ ዴሞክራት ብምንቃፉን ምስቲ ናቐፍቲ ዘረብኡ

0: ጸያፍን ድኹምን ብምባል ዝወቕስዎን ሶሻሊስት ፖለቲካዊ ውሃብ ርእቶ ሓሰን ፒከር ብዝነበራ ምሕዝነት ርሱን ነቐፈታታት ይበጽሓ ነይሩ እዩ እንተኾነ እዚ ኩሉ ነቲ ካብ ህዝቢ ዝተረኸበ ደገፍ ክዓግቶ ይከኣለን ዳይና ድገት ንመላት ብድሆ ክትገብረላን ከላ ኣብ ኮንግረስ ተመክሮ ዘይብሉ ሰብ ምምራፅ ጌጋ መረፃ እዩ ክትብል እኳ እንተተኻትዐት ድምፂ ህዝቢ ደንቨር ግና ናብ ካልእ ጎደና ገጹ ዝጓዓዝ ዘሎ ይመስል ኣብ ከተማ ኒውዮርክ ምስ ዲሞክራሲያውያን ሶሻሊስት ኣሜሪካ ርክብ ዘለዎምን ብከንቲባ ዞህራን ማምዳኒ ዝድገፉን ሰለስተ ሕፅያት ኣብ መባእታዊ መረፀኦም መዕዋቶም እዚ ሓድሽ ፖለቲካዊ ማዕበል ንመጻኢ ሃገራዊ ቁጠባን ዝምድናታት ወፃኢ ኣሜሪካን ዝያዳ ክጸልዎ ምዃኑ ምልክት ዘርኢ እዩ።
1: ባንክ ኤርትራ ብኢድ ወልቀ ሰባትን ትካላትን ብዘይ ዓቐን ተታሒዙ ኣሎ ንዝበለ ባጢራ ናቕፋ ብዝምልከት ፅኑዕ መምርሒ ውፅኢ ኣሎ። እቲ ባንክ ዝኾነ ይኹን ካብ ባንክ ወፃኢ ብኢድ ህዝቢ ዝርከብ ገንዘብ ክሳዕ መወዳእታ ሓምለ ናብ ሕሳብ ባንክ ክኣቱ ግዜ ሂቡሎ። እዚ ዝህልዎ ፅልዋ እንታይ እዩ? ንምሁር ስነ ቁጠባ ፕሮፌሰር መንግስቲ ኣብ ተስፋ ዮሃንስ ተወኪስናዮ ኣለና።
2: ኣሸጋሪ እውነት ህዝቢ ምክንያቱ እቲ ህዝቢ ቁጠባ ናይ ኤሪትራሲ ዝበዝሐ ማእከሎትን ኣዝየናእሽቱ ኣብኡ ዝተመሰረተ እዩ። ገንዘብ ድልዮ እቲ ገንዘብ ካብ ባንክ እናውፃሓ እንዳተካጥራ ዘይኮነሲ ብዝተካል መጠን ኣክሰስ ክብልዎ ኣለዎ። ሕጂ እንተደ ስትሪክት ዝኾነ መምርሕታት እንዳውፃእካ እንዳተቋፃፀርካ ክትግዱቶ ደሊካ ዘይውድዓዊ ቁጠባ ዚካ ኢካ ትጎድኦ። እቲ ህዝቢ እውን ክንቀሳቀስ ስለ ዘይክእል ናይ ቁጠባ ሽግር የስዕበሉ ማለት እዩ። ምክንያት ፍሉጥ እዩ ስርዓት ኣብ ኤሪትራ ዘሎ ንሱ ክቋጣፀሮ ስለ ዝደሊ እዩ። ምክንያቱ ኣብዚ እዋን እዚ ኣብ ዶባት ይኹን ገለ ኹን ብዙሕ ነገራት ክካየድ ጀሚሩ ኣሎ። ወገን ሱዳን ንሕና ዘይንፈልጦ ናቕፋ መለዋወጢ ኮይኑ የገልግል ከም ዘሎ ንርኢ ኣለና። ካብ ትግራይ ወላ ካብ ጎንደር ወልቃይት ወዘተ ብዙሕ ነገራት ኣቱ ስለ ዘሎ እንተ ደኣ ብኣትዩ ትሰብ ካብ ትግራይ ለዊጡ ነቲ ዶላር ምናልባት ብኢንካይን ጣፍ ኮነ ከትኾነ ክእትዎ ስለ ዝኽእል እቲ መንግስቲ ኤርትራ ክቋፃፀር ትእል ሳዕሪ ይብሎ ማለት እዩ። ብኡ ምክንያት እዩ ከዓ ብናይ ስግረዶግ ድዩ ብናይ ወፃኢ ክስታይ ድዩ ካልእ እውን ነቶም ዝመፁ ኤርትራውያን ዲያስፖራ ንዕብነት 5,000 ዶላር ሒዙ እንተመፅኡ ሲ ትርፎ ንበሎማ 15 ናቕፋ ምስ ተሸረፈ እቲ ገሊኡ ሕሽሾ ንካ ነቲ ህዝቢ ነቶም ሓውኹን ይገድፎ ኣሎ ማለት እዩ። ካብ ቁፅፅረይ ንላዕሊ ከይዳ ኣሎ እዛ ጥረፊ እንተራ ፀኒሓብ ኩርምንታይሲ ትቁርጠምን እያ ዓይነት ገይሩ ካብ ሕጂ እዩ ከምኡ ዝገብ
3: ንሓደ ወርሒ ጥራይ ዝተዋሃበ ናይ ግዜ ገደብ ኣሎ። ምስኡ እውን ድሮ ፀኒሒ ዘሎ ከምዚ ዝበልኩሞ 5,000 ናቕፋ ወርሓዊ ገደብ ብምውፁእ ገንዘብ ተደሚሩ ኣብ ልዕሊ መዓልታዊ ናብራ ስነ ኣእምራዊ ፀቕጥን ተራ ዜጋታት እንታይ ቁልጡፍ ፅልዋ ክህልዎ እዩ?
2: ሕማቅ ቁጠባ ኤርትራ ኢንፎርማል እዩ ናይ እንጋለ ቁጠባ እዩ። ኣብ ባንኪ ከይዱ እቲ ብፍላይ ኣብ ገጠር ዘሎ ህዝብና ኣብ ናዕሹ ከተማታት ዘሎ ህዝቢ ብምሉኡ ሲ ብከምኡ ጌርካ ገዲብካ ኣይኮውንን የድልየካ ዩ ገንዘብ ነገራይ ክነግድ እንትኾኑ ክድልዮ እዩ። እንተራ ባንክ ከይዱ ፎሬን ካረንሲ ዘይረክብ ኮይኑስ እንታይ ክገብር? ክመውት እዩ ፕራይቨት ሴክተር ትብሕታዊ ትካል ማለት እዩ ዝያዳ ሕጂ ናቱ ሞት ማለት ድማ ናይ ቁጠባ ኤርትራ ናይ ባዕቂ ሕማም ሽግር ማለት እዩ ክደክም እዩ።
3: ከም ናይ 2015 ከጋጥም ይኽእል እዩ ትብሉ ዶ ብዙ ባጤራ ናይ ምቕያ
2: ወይ ብኡን ከየጋጥም እቲ ስርዓት ወርኒንግ ሂብሎ ማለት እዩ። ከም ዝግምቶ ግን ሓድሽ ባጤራ ክውፅእ እ ዝብል ፕራየር ወርኒንግ ዝብል ኣሎ። ፅዋዕ ንጎ እንተደኣ ክሻታት ጌርኩም ኣንፂኹምለይ ተሓተቲ ኢኹም እዩ ዝብል ዘሎ እቲዎ ንባንኪ እዩ ዝብል ዘሎ ክትሕተት ኢኻ ከምኡ እዩ መግለፂ ከምዝ

0: ዝገርም ናይ ኩናት ጸላሎት ያዘላ ትግፋ ናብ ኣብያተ ክርስትያናት እውን ኣትዩ ናይ ቤተ ክርስትያን ተምሃሮ ናይ ኣብነት ተምሃሮ እውን ይግፈፍ ኣለው ገጾም ሸፊኖም ዝዕፍኑ ዝገፉ ብዙሓት ሰባት እዮም ዘለው።
1: ሙሉእ ብምሉእ ናብ ኩናት ክእተወሉ ዝኽእል ዕድል ዘሎ ዶ ይመስለካ?
0: እቲ ኩነታት ናብኡ እዩ ዘምርሕ ዘሎ። ብክልቲኦም ሸነፍ ናብ ኩናት እዮም ዝኣትዉ ዘለው። ናይ ኩናት ምድላዎም ወዲኦም እዮም ኢለ የዝኣምን።
1: ፕሮፌሰር ጌታቸው ኣሰፋ ክብረት ያበለይ
2: ዝኸበርኩም ተኸታተልቲን ሎሚ ዘዳለና ተሕዝቶ ኣብዚ ዛዚምና ኣለና ምሳኹም ዘምሰኹ ኣዘይ ብርሃነ ምሳ ወሃዲት መደብ ላየን ፅጋብ ተረኛ ቴክኒሽን ዳቪድ ክናንጆወ ብምዃኒና ፅባሕ ብኻልእ ተሕዝቶ ክሳብ ንራኽብ ብሩኽ ለይቲ

ክቡራት ሰማዕትና ቴክኒካዊ ጸገም ስለዘጋጠመና መደብና ኣብ ሰዓቱ ክንፍኖ ይከኣልናን እቲ ጸገም ስፈትሐናዮ ግን መደብና ክቕፅል ምዃኑ ብትሕትና ንሕብር።